0: 2026년에 실린고다임 김배친버스 서일린고인 바란에 대링 우주들 실려팅 명성 호텔단의 도우드 후전태 야구도 정거르다 우주들이 실린고다임 김 서일 템으로 좋을 채널 알아주 도둑신 덥전옷 골든글 흘지 실린고다임 김 서일링 어르동 실려팅 명성 호텔단의 도우스 다치는 글 흘지 실린고다임 김 오름부칠릭트네 니금들 실려팅 서일링 어르동 합스른 글 흘지 도서단의 우주들에게 태우시 흥주의된 바라타와리에게 대등 우주들인 함투 벌어놓은 바이나 시리오티 노들신의 한 손의 윌드러스 윌드러스성 아후날 아이르간 엄지린 토르시 질차간살 바이르나린 시랜드 기친저친 다일러흐 데이지 옴단의 니 곳을 이르제 도서단의 우주들에게 아후날 아이르간 벌어놓은 사이타 바이다 시리오티 노들신의 한 손의 윌드러스 하루실학던 도문그릴
1: 만화 하다 가든 아이를 다르. 열네 날 붙어있는 알죠 일두르기. 제 열네 왔어, 네가 왔어, 흘치기 다다 왔어. 이 스파지 대한 우리 오치치래.
2: 스파지 대.
1: 제
2: 열네 전에 하다 하늘 아이를 끄는 하다 이제 내스팅인 다 아이를 다르고 또 하다 열네 길타간 사람 인구 있었다. 버러도 사람 아직 열네 아이도 전에 길타간 사람 이제 많이 내리 지린디고 사르다 들어야지. 애는 아이를 다르게 산다 같아 어떤 것도.
1: 하다 아이를 그 제일하라 하다 인들은 다 비었어. 마시 바이르트가 만약 운동 한다 이런 것들한 것들 이변이 갔다 왔어 이제 어른들지 아버지 아버지 갔다 왔어 아따는다 후르가 갔다 마시 바이르트 만약 왔어 아이가 왔어 한 번쯤 왔어 이제 우리도 스포츠인데 이게 인터넷으로 왔어 마시 그 뜸을 잡출 잡지가 그거 다르게 아따 힙합치다 운동도 합치다 왔어 만약 우리는 어른 아따 흘리지 마시다 아따는다 마시 바이르트 그들 아는 모습이 한 덤질들 같은 것, 오늘들 같은 것들 들어 참가지 없지나, 그게다 허름한가 허름주로가는 사람 몇들었으나 나라에다가 안다 봤으나가 작들도 다 훨씬지 뭐, 봤어 어른들들 한 사람 허름들, 어른 사람 사람 아이르키키 봤다, 봤을 때 저지 없지, 나다 봤어 어른들들 같다 봤어, 그치들 와시다 이런 거, 아 오늘 왔어, 봤어 어른들들 같다 아이르키 봤어, 지금 나다 저런 모습이 나다, 자칭한 암태지 뭐, 짐승이 암태지 뭐, 아니 히지 봤을 것이 봤는. 네, 봤는 이렇게 되고 봤는. 또 마치 아름 다른 샤들기 샤들었나. 늙도 하다 신사고에 다 헐성. 만약 어색한 사항, 이따 엄단이 달대로 히트했을 팀, 헐들고 팀, 윗들 말고 또 마치 공작조듯이. 그다음 은 달대로서 어느 지도 하는 줄 알았어. 어느 그 윗들은 빠르는 거죠. 아다 아실 따로 키워서 기절지나. 그다음 남진은 도셔도 아이르크 제하라고. 아다 만약 또 목들을 묻은. 아다 야호 왔어. 외터로 지는 거다 하면 그땅 눈치 차시라고서 얼마 걸었어. 다이어트 랑호다 아이르크들이 작질도. 내일은 그렇게 보는. 미는 또 야가 비 아이르 히슨 백들 봤어. 이는 봤 조각대. 비 쇼죽 죽으러 왔지가. 아 비 아이르 히치시한 거 지시가고. 그때로 비어서 아이르니 한 강긴 데리 아이르니 한 무르기. 아침 다다도 있었던 바도치. 어제가 갔다 저 아이르 부대 등기사가 이렇게 잡지 있었던 바도치. 또 아이르긴 할 때로 마치 타네스도 이렇게 도트먹고 왔어. 아 몇 등 유메트고 있어. 아 아이르 아이르 배들 비 찾는. 어머도 무슨 말하는지 아이르도 보시다. 아 이는 약하든 비 찾듯이도 어려 히죠. 그때서 찾든 저도 찾는다. 어둠들지 이때에 미친다. 그때는 아이르 조금 분이 비 들지르 사이노. 이는 다들 조금 유 아고덕덕 와이노. 아따 몇달째 우르크 임 배시다. 만약 망가도 무슨 짓마서 어느 틈 붙을 동무지 이렇게 뭘 배. 이런 하이르면 가른들한 와 사이르기 이제 살아봤어. 대기인 무슨 늘 덤다니 내고 알지. 어떻게 아 아따 뜨거 다이르바이르 옷을 따라 사이르고 오지시다. 저것 만약 저도 코로나기 위도는 뭐냐 아이르기니 가르갔을 왔다 버려. 얼굴도 덥어. 이런 늑살 유기 하루지나 와인군 하실 분이 뭐인 사연 봐가. 그리고 도서로 어떤 음탕 허벅선 다위 갔었지. 그리고 또 허벅선 아이르만 왔. 마셔름 허벅선 또 쏘았으면 좋았다. 이런 만한 위드르시 허벅선 팀 가라나긴들 하나 딱좀 후려고. 아 맨 헤비치스 후려고 그랬더라. 그래도 들쪽으로 봤어. 사양 산악들다. 야가도 봤어. 작제들 봤어. 만에 어른 어떻게 봤어. 부대기도 응그지 부크. 어른 어떻게 알툼만 봤어. 응그지 내가 다 이틀렛. 이런 미니 봤다로 하시다. 이런 이두흥. 어느 어떤 부대기도니 봤어. 만에 나타가니까 이두흥 흐르렸어. 이거 스득. 야가도 그 봤어. 가들었으면 사양 아자고도 헬스 오가도 시다. 어른 이두구 이미 훈디야 자르는 배가 팀 오가도 시다. 얘들 어른 오고 그랬듯이 시다. 저들 아따 진다 표면 와라 야리. 진다 다치고 있는 중을. 그것도 하다가 딱 잡고 가자 가시. 아따 너 흐르더니 들어 아따 만났으라는 게다가 타서 왔다. 소대로 왔는데 쇼 들은 뒤에 꼬아서 갔다 와 죽지 가시. 인클럽 몇 대로 봤듯이 아이르기가 아따 너 그것들 더금주도 야 그렇게 이제 흐르구노. 그래도 어른 오고 그랬대. 하여튼 아 이제 비 찾나 이제 만났 배가 안 그 배가 안 그 봤고 시죠. 어른 오고 노대. 어른 이거 흐르기는 노대. 마치 아름 흐머서 만나 아흔으로 아이르기 돌아가도 왔어. 아이르기 히슨. 오늘 호텔 가서 바하기 힘 히슨. 비 히히 오고 마치 덤진. 복시는 거리 흐머서 목들에 아이르기 히치고 뭐라 아무라. ягаад нэвэл энэ бол айрны үлгий болгочих юм болно шүү дээ. Ингээд яг хуу энэ айрны үлгий болоод энэ нутаг ингээд хүмүүсийн мэдрэгдэж ирсний дараа ахад гадагшаа ингээд борлуулж ахчих юм амархан болчихдог байхгүй тийм хүмүүс үгүй хэлнэ одоо манай барлуулаг бол одоо бас яамаа одоо жилийн мосного 105 хөдөлгдөх гэхдээ тийм таа биш л дээ. Ямар таа учир биш л дээ. Учир нь ягаад нэвэл манай Шилэн гол аймгийн одоо манай малчин ардуудын одоо амьдралдаа хэрэгжилж байгаа би хоол хүнсээ ярихгүй а ганц ундаан ундаан жилийн 2000 хүмүүс жаалт гэж ярддаг байхгүй юу. Энэ бол одоо энэ тав бүртгэлээр бүх юм юу ингэ гарга дийлэн штэ. Тэгээд бол бидний хувьд бол одоо бас энэ нэг их тав бүртгэлээс одоо бас бид нар бас өөрийн гэсэн орон зайгаа олоод тийм ба бас энэ төрөөс энэ аж ахуй гэдэг юм бас дотроо эргэлдээд бас цаашаа нам бас үндэсний энэ голомтлтэй дээр бид нар бас өөрөө мэдэрч хэргэлж уламжлах нь бидний өөрийн бас өөр хариуцлага байдаг байхгүй юу? Аа энэ сайн байна аа гэж хачих болохгүй шүү дээ байна. Айрг байна. Тэрвээ би айргийг одоо бас ингэж нэг мэдэрч танаад ингэж уламжилж ингэж жах чинь дэлгүүд гаргаагүй бол энэ юм одоо хүмүүсийн одоо янз янзын хэллэг шиг одоо сайн ч магаа муу ч хамаагүй шүү дээ. Энэ юм бид гаргасан байж байгаа шүү дээ. Хүмүүсийн хараанд хөргсөн байна, амьдралд ойртуулсан байна. Ингээд бол хүмүүс одоо маш арам дүүнэр одоо бас ахмаж гисэн бас ингэж мэдхгүй бол мэддэг болсон байхгүй юу? Зарим газрын хэллэг адилгүй юу? Манай бол үнэн сүний айрх. Энэ бол цэгээ биш. Гэхдээ бол манай ягаад ахнар айрх гэдэг бол ахнар айрх бол өөрийн ончлог байна. Аа төвхөд сүний байна, болсон сүний байна. Жишээл манай захны утгаар бол энэ айрхийг хийхгүй. Энэ бас давалга тал бас байна. Тэгэхээр энэнийг бас ингэж хүмүүст бас сайхан мэдүүлээд улам сайхан хүмүүсийн амьдралд ойртуулаад ингээ бүгдээрээ сайхан энэ чи одоо бас тийм ба. Манай бас төрийн бодлого шаардаж шээ. Эрүүл чаргыг бол маш тогтолж шээ. Ингээд бол явж ясан чинь бол энэ донд бас манай Шилэн хотын бие тамир жуулчдын давчаа шээ. Тэгэхээр энэ байгууллагаас намаа ирээд үлэн гэж хэлж байна. Энийгээ мэд бас энэ сайхан өтгөл нөтэй. Энэ сайхан бодлын бас хөлийн өвд. Аа энэ бол надад бол тойлогч тос болсон. Ягаад гэвэл тэр үед бол манай энэ орнотхийн бид тамины давчаад бол энийг бол маш их жоохлч юм жаад бол одоо бодсон бас соёлыг бүртгүүлээ. Ингээд одоо жишээл өнөөдөртэй айлах юм том одоо энэ нэг сайхан манай бодсон бас соёлын үеийн одоо шинэ оны энэ сайхан дэлгүүрүүд явагдаж байгаа шүү дээ. Одоо эн чинь би ч одоо энэ чинь мага таах удаа наарж байгаа. Тэгэд ийм юм давчгийн хангаагаад одоо тэгэд нэг суугаалаадын тойрог ийм газараар одоо бидний ингээд аваачаад одоо энийг бүтэдүүн талчуулна. Сургуул ингээд одоо энэ нийгэмд ойртуулж өгсөн байхгүй юу? Энэ тал дээр би тойдихаар баярлдаг. Тэрвээ бас манай одоо энэ нийгмийн тал энэ хамаа бүхий байгууллагаас бидний бас энэ дэмт туслаагүй бол энэ хэмжээд хүрч чадахгүй шүү дээ. Тэгэад одоо манай орон нутгийн найр наадам өгнэ. Одоо зуны одоо аял жуулчдын үе өгнэ. Одоо манай засгийн ордон ухаалаг авчиад тэрээд бас машины ухаалаг өгч хамтын чармайлгаар одоо маш арван хүмүүсийн чармайлгаа өнөөдөр бас ингээд нэг орон байраа олсон бас баярлж байна.
0: Тус удааны үйлчлэгэн үндэсний уламжлалт соёлын гайхамшиг болон уламжлалт шинчилгээг уйлдуулсан бараа таварыг олны хараан дэлгэн бодсон бас соёлын өвийн хамгаалалтын үр бүтээлийг нийгэм нийтэд сурталчилсан утга уулахтай ажиллах болсон байна. Сая та бүхэнд ур шингэсэн соёл уламжилж хөгжүүлэх өвгсөн шингэлтэй сурвалжлах сонсголоо. Эрхэм хүндэт сонсогчдоо манай энэхийн нэвтрүүлэх инхүү өндөрлж байна. Нэвтрүүлгийн хариуцсан найруулагч Борхоо нэвтрүүлэгч Алтан Долгоон, хянагч Майлс, ерөнхий хянагч Бүрэнд. Дараагийн нэвтрүүлэгт баяртай жолгоё. Баяртай.
3: Нин чэн цай шүү хүү. iPhone 87.8. Чэн гуй хэ ёо мэй ти чунг син. Зүн хэ гуан бу. Тинэ 您现在收听的是前郭县融媒体中心综合广播经典唱片节目。